እዚ ዳሃይ ኤርትራውያን እዩ ዳሃይ ኤርትራውያን ኩሉ ግዜ ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 10 ሓደ ብቋንቋ ትግርኛ ዝመሃላለፍ ኮይኑ BFRS ካብል ንጥቀሙ 99 ነጥብ 2 ወይ ካብ መርበብ ሓበሬታ ኢንተርነት www.freisradio ፍ ሽቱትጋርት ኢልኩም ክትኣቱ ክትረኽቡና ትኽእሉ ክቡራት ተኸታተልቲ መደብና ስቱድዮ ሒዝና ጀሚርና ኣለና መደባትና ናይ ሎሚ መደባትና ኣርእስተ ዜና ክህልወና እዩ ኣርእስተ ዜና ብሓፈሻዊ ሰሙናዊ ዜናታት ክህልወኒ እዩ ብድሕሪኡ መል ሓበሬታታት ካብ ዝተፈላለያ ማሕበራትና ዝመፁ ዘለዉ ካልኦን ዝተፈላለዩ ስነ ፅሑፋትን እንታይ ዝበሃል ዜናዊ መሰናዕታት ሒዘ ተዳልዩልኩም ኣለኹ ክቡራት ተኸታተልቲ መደብና ኦኬ ናብቲ ሰሙናዊ ዜና ካኣቱ እየ ሚኒስትሪ ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣካይዱ ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምሕዳራት ቤት ፅሕፈት ፀጋታት ዓቕሚ ሰብን ዓዳሃሎም ምትሕባር ዝወደቦ ገምጋም ገስጋስ ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ 2526 ካብ 23 ክሳብ 25 ሰኔ ኣብ ኣስመራ ኣዳራሽ ኣኮሰ ይካይዱ ኣብቲ ኣመሓደርቲ ዞባታት ሓለፍትን ወከልቲ ሚኒስትራታትን መሻርክትን ዕድመ ዝተገብረሎም ዝተሳተፍሉ ገምጋም ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዘስምዖ መኽፈጢ ቓል ህዝባዊ ግንባር ኣብ እዋን ሓርነታዊ ቓልሲ መንግስቲ ኤርትራ ድማ ድሕሪ ናፅነት ኣብ ፅላ ትምህርትን ዝገበርዎ ገዚፍ ፃዕርን ወፍርን ድሕሪ ምጥቃስ ኣገዳስነት ኣገልግሎት ትምህርቲ ኣብ ግምት ብምእታው ኣብዝሓለፈ ዓመት ትካላት ቅድመ ትምህርቲ ኣብ ኩለን ዓድታት ክኽፈታ ዝተወስደ ተበግሶ ንምስጓም ምሕዳራት ዓብዪ ሓላፍነት ከም ዘለዎን ኣዘኻኺርዎ ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ብወገና ፖሊሲ ሚኒስትሪ ትምህርቲ ብቑዕ ትምህርቲ ንኩሉ ብማዕሪ ምብፃሕ ምዃኑ እዚ ድማ ዓንዲ ማእከል ጉዕዞ ምርጋፅ ማሕበራዊ ፍሕቲ ከም ዝኾነ ጠቒሳ ኣብ ኤርትራ መሰረታዊ ትምህርቲ ነፃን ግድነታዊ ዘይግነታዊ መሰል ምዃኑ ኣነፂራ ንኣገዳስነት ቅድመ ትምህርቲ ዝምልከት ስነ ፍልጠታዊ ሓቅታት ብምጥቃስ መብርሂ ዝሃበት ሚኒስትሪ ሓሊማ ኣብ ዝሓለፈ ዓመት ዕድላት ቅድመ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣታተወ መደብ ንኽሰምር ኣብ ኩለን ዓድታት መዋእል ህፃናት ከም ዝስራሓ ከም ዝተገብረ ኣሳ 6,000 መምህራን ደቂ ኣንስትዮ ከም ዝሰልጠና ብምግላፅ እዚ ብኣላይነት ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓዳሃሎ ዝተካየደን ንብዙሓት ኣካላት ዘሳተፈን መደብ ዕውት ከም ዝነበረ ኣብርያ ሓለፍቲ ጨናፍር ትምህርቲ ኣብ ዞባታት ድማ ንገስጋስ ንጥፈታት ኣገልግሎት ቅድመ ትምህርቲ ዕውት ከም ዝነበረ ሓለፍቲ ጨናፍር ትምህርቲ ኣብ ዞባታት ድማ ንገስጋስ ንጥፈታት ኣገልግሎት ቅድመ ትምህርቲ ብሓፈሻ መሰረተ ህንፀት ሓደስቲ ትካላትን ምዕባል ኣብ ኣገልግሎት ዝፀንሓ ከዓ ብፍላይ ምስናይ ዝተመዝገበ ዓወትን ዝተቐስመ ተመክሮን ብዝርዝር ኣቕሪቦም ወኪል ዳይረክተር ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም ብዛዕባ መምርሒ እስትራተጂካዊ ምብሃል እንተሳትፎ ወለድን ከምን ኣብ ቅድመ ትምህርትን ኣገዳስነት መብርዩ ሂቡ ኣብ መወዳእታ ተሳተፍቲ ኣብ ዝቐረበ ፀብጻብ ምርኩስ ምግባር ድሕሪ ዘካየድዎ ዓሚቕ ገምጋም ኣብ መዳብ ስራሕ 26-27 ድማ ዘትዮም ኣብ ካልእ ዜና ምስ እንሰግር ኤርትራውያን ኣብ ዝተፈላለዩ ሃገራት ሰማእታቶም ዘኪሮም ኣብ ከባቢና ኣብ ከባቢ ሽቶትጋርትን ከባቢኡን ብልዕል ዝበለ መንፈስን ውዕውዕ ሃዋሁን ሰማእታቶም ዘኪሮም ባይቶ ዘባ ማእከል ኣብ ዲጋ ተኮር ልምዓታዊ ንጥፈታት ዘሰላስሉ ዘለዉ እንግዶ ተወዲቡ ባይቶ ዘባ ማእከል ኣብ ዲጋ ተኮር ሓድሽ መመንጨዊ ማዕከን ኣብ ምውዳድ ተዋፊሮም ዘለዉ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻን ብ20 ሰነ ናይ ምሳሕን ምዝንጋዕን እንግዶት ወዲቡ ሓላፊ ምውሃድ ፕሮጀክትታት ዓዳሃሎን ክፍሊ ማይ ማእከል ካርታን ሓበሬታን ጀሜትራ ጌታቸው መርሃፅኦም ብዛዕባ እቲ ዘሰላሰል ዘሎ ስራሕ ኣመልኪቱ ኣብ ዝሃቦ መግለፂ ን24 ዓመታት ዘለዎ ዲጋ ተኮር
መጫውን ጉዒ ፖምፓታቱ ብምዕራጉ ኣብ ዕደላማይ ጸገማት ከጋጥሙ ብፅንሑ ብምሕባር ብሓድሽ ብምትኩኡ ሓያል ፃዕሪ ክካየድ ከም ዝፀንሐ ኣፍሊጡ ማይ ህይወት ስለ ዝኾነ ሕፅረት ኣብ ዘጋጥመሉ ዝህሉ ፀቕጢ መዳርግቲ ከም ዘይብሉ ዝጠቐሰ ጀሜትራ ጌታቸው ዝፀንሐ ብድሆታት ንምቅላል መንግስቲ ብልዑል ወፃኢታት ሓደስ ፖምፓታት ምስ ሓደስ ጀነራታት ብምውዳድ ንስራሕ ድሉ ከም ዝነበረ ገሊፁ ዲጋ ተኮር انت مليئو روباتو كورن مسغار كخسز زخيل تساقام ابقمت بمقتاو او بوشتا حد سير كيزي عصر تخلطة متر جنو حاتو حدش بين دون بمهلات من اقل قلت للو كوين خمزلو حابيرو امودعتا متكال نايز حدش ممنش او بمباتات ابقاتم اسمراز انها اسرات ماي حد سير وانك فتح زلو امنت مقلاز اب عوت نايت سرح بركتون زغوبر عوالات مقيسو اب بومبر بايتو عطو ابراهام سمره بگيدو كرماي ناف هزبي عبس دللي متان كي بتحي كأنقفو خابسان حبودوهوتات وام كند واحدي ناف ديگاتات زوتو ماين ترقاقام بلشاو مجعونقو عبومباتات كم زخواني بمتقاس منغسين مفتحو زواس دو عطوب تبوغسو اب درجام زام ببتحو غاليتو عوالات بايتو زوام اكل نتز عمام زولو سرحنگس غاسون دما اب سعزوبلو بكي إلاتات مبرهي تواحيبوام كاب شين جاتم تسع عشر من كساب كل تشحن كل تنز تهانت ايه ديغا توكور عسر تربعة مليون متركوبو ماينا يمحاز عقمي اللو قال زينا مسن سقر اقات ام هينو حجي ابزي استوديو قد ممتاوي بي تي في ار دايركت لايف زي محل الف هلو شامبين ايرترا نايدك انسين دك تبعتين تهت ادمن لعل ادمن كاب حامس جميل خكايت كنيلو ابتستخايده تصبق زهونة ريطات نتفتاتناي دك انسيناون رئينا لنا بفلاي فلاي اب كوابينا استقابراناي مزوارو استقابرانا بقيزيناينا تصنة تخايدو زنارمس رو سبورت كاوو حبتن اوز تساتفا ويمساناز ناي متحقات مدواز قابرنا لن ابالت قانتا دوبوبون حانتخاوان شامبين كوم زهونة تفليتولو توساقي حجي ቀጥታ ላይፍ አፕ ቲቪ ኤሮን እመሓላለፍ ከም ዘሎ በዛ ጋጣም ክሕብር ደሊ ካል ተወሳኺ ኣስመራ ትሕሶ ሃገራዊ ባንክ ደም ንምስሳር ወለንታዊ ልግሰብ ተኻይዱ ብምክንያት 20 ሰነ መዓል ሰማዕታት ኤርትራ ትሕሶ ሃገራዊ ባንክ ደም ንምስሳን ብ1921 ሰነ ወለንታዊ ልግስ ደም ተኻይዱ በዚ መሰረት ኣባላት ማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ብ21 ሰነ 55 ከረፂት ደም ለጊሶም ኣቦ እምበር ማሕበር ኣቶ ጀማል ሳልሕ ኣብ ዝሓበው ሓበሬታ ማሕበር ካብዚ መሰረት ኣትሒዙ ብስሩዕ ኣብ ነፍሲ ወከፍ 4 ኣዋርሕ ክልግስ ምፅንሑ ብምጥቃስ እዚ ናይ ሕጂ ብፍሉይ ምስ 20 ሰነ ተተሓሒዙ ተወደበ ተበግሶ ከምዝኾነ ድማ ገሊፁ ልግስ ደም ኣብ ርእሲቲ እትረኽቡ ሕሉናዊ ዕግበት ኩነታት ጥዕናኻውን እትፈልጠሉ ስለዝኾነ ኣገዳስነቱ ልዑል ምዃኑ ዝጠቐሱ ተሳተፍቲ ኣብ ቅንያት 20 ሰነ ደም ንምልጋስ ረዚን ትርጉም ከም ዘለዎ ኣረዲኦም ብተመሳሳሊ ሰራሕተኛታት ኩባንያ መጓዓዝያ ሓራት ብ19 ሰነ ኣብ ዘካየድዎ ተመሳሳሊ መደብ 72 ከረፂት ደም ከም ዝለገሱ እውን ተሓቢሩ ናይ ሎሚ ሰሙናዊ ዜና ኣብዚ ወዲ ኣለኹ ክቡራት ተኸታተልቲ መደብና ናብቶም ዝተረፉ መደባት ከእትዎ ክብ እየ

haray kubrat tahatatalti medebna hejha hanti hatar tsahfti hanti hatar tarikh bizawa adetati ertra kam abnet zeikone kam haqi ertrawyan deqenstyo ab tarikh hagerna ካፕቲንት ጥቅምት ዝጸንሐ ብዙሕ ታሪክ ብዙሕ ዝና ዘለዎን አዲታትና ሐቆፍቲ ሐለይቲ አቃላት ለባማት ስለዝሆነ ጥራይና ነዙ ሁሉ ኹነታት ክን ብድሆ ክንጻወሮ በአቅልን ልዝብን አካይዳና ልክ ከምትሱግሚ ዘይብሉ ጎብዬ እንዳኸድና ንሽግራትና ኸማን ከም ጥዑም እንዳሰማቐና ክንሓልፍ ዝገብራና ኣዴታትና የን እሞ እስከ ሕጂ እንታይ ክብል ደልዩ ክትብሉ እኒኹም ኣጋጣሚ ኮይኑ ሓንቲ ኣደ ብሂወት ሓሊፈን ኣለዋ ሓፂር ዘኽሪ ሂወት ሓርበኛ ወይዘሮ ኣዳነሽ በርሀ እልፊ ኣእላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ብ22 ሰነ 2026 ዓሪፈን ኣለዋ ነቲ ኣብ ኣዋን ሓርነታዊ ቃልሲ ዝሕለፈኦ ከቢድ ህወትን ከርሲ ማህፀንን ንሃገር ዝገብሮ ኣበርክቶም ብልዑል ክብሪ እናዘከርና ብሓበን ኣፋኒናየን ወይዘሮ ኣዳነሽ ካብ ኣቦኦን ኣቶ በርሀ ወልደ ሃርያትን ኣዴአን ወይዘሮ መድህን ስብሉ ዓስቦን ኣብ 1929 ኣብ ኣስመራየን ተወሊደን ዕድሚአን ንትምህርቲ ምስ ኣኸለ ኣብ ስኮላ ቪቴሪዮ ኣስመራ መባእታ ቤት ትምህርቲ ተማሂረን በቲ ሽዑ ዝነበረ ባህሊ ሕብረተሰብ ከዓ ገና ጓል 9 ዓመት እንከለዋ ህፃን እንከለዋ ምስ ኣቶ ኣፈወርቂ ኣብርሃም ቃልኪዳን ኣስሂረን ክሳብዚ ግዜ እዚ ጉርዝውና ኣብ ትሕቲ ክንክን ወለድን ድሕር ምፅናሕ ድማ ሓዳረን ወዲአን ወፅአን ካብ ኣብ 15 ዓመት ዕድሚኦም በኽሪ ውላደን ተበኪረን ፈራይት ሓርበኛታት ኣደየ ኣዳነሽ በርሀ ካብ ንእስነተን ኣዝን መስተውዓሊትን ኣቃል ፀዋር ለዋህ ብዝኾነ ፀገም ዘይደሃላ ትስፉውትን እትብትን ኣደ መንባርን ፈለጥትን ይምስክሩ ቆልዑ እናዕበያ እነባዕለን ዝተፈላለየ ሞያታት ማለት ኣሰራርሓ ምግቢ ኢደ ጥበብ ስፌት ካልእ እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመናያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ እየን ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፈርአን ቻዓተ ካብ ደቀን ኣብ ቃልስን እናፅነት ዝፀንበራ ክልተ ካብኣቶም ስዋኣት ዝወፈያ ኣደ ስሙያት ሓርበኛታት እየን ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ ኩሉና ከም ንፈልጦ ካብዚ ሓርበኛዊ ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት ከሎ ናይ ዩኒቨርስቲ ትምህርቲ ኣቋሪፁ ኣብ 1966 ናብ ሰውራ ተፀንቢሩ ተጋዳላይ ኢሳያስ ኣብቲን 30 ዓመታት ዝተካየደ መሪር ፖለቲካውን ዕጥቃውን ቃልሲ ናፅነት ብቡቑ ኣመራርሑኡ ነቲ ኣይከኣሊን ዝተባሃለ ገድልን ናፅነት መሪሑ ኤርትራ ልዑላዊት ሃገርና ክትከውን ወሳኒ ግዘ ዝተፃወተ ድሕሪ ናፅነት እውን ንኩሉ ተፃብኦታት ዓበይቲ ሓይልታት ብምብዳእ ህዝቢ ኤርትራ ልዑላውነቱ ዓቂቡ ከቢሩን ተሓቢሩን ንክነብር ብመሪሕነት ዝኸኣለ ኣብ ከርሲ ማህፀን ኣደይ ኣዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ህያብ እዩ ኣደይ ኣዳነሽ ወላዲት ሓርበኛታት ኣውራ ድማ ወላዲት ስሙይ ተጋዳላይ ኢሳያስ ኣፈወርቂ ምዃነን ኣብዋን ሓርነታዊ ቃልሲ ንህወተን ህወት በዓል ቤተን ደቀን ናብ ስጋኣት ዘውደቕብ ብዙሕ ፀገማት ኣጨናቒ ህወት ኣሕሊፈን በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን ስትራቴጂካዊ ምዝላቕ ብሜዳ ቢለን ገለ ካብ ደቀን ደቂደቀን ሒዘን ንስደት ናብ ኣሜሪካ ምሪሐን ኤርትራ ብቓልሲ ሓርበኛታት ደቀን ኩሎም ጀጋኑ ኤርትራውያን ናፅነት ምስ ተጓናፀፈት ድማ ናብ ሃገረን ተመሊሰን ኣደይ ኣዳነሽ ነዊሕ ናይ ሓርበኝነት ታሪክ ዝነበሮም ክቡር በዓል ቤተን ነፍሴራ ኣፈወርቂ ኣብ 1973 እኳ እንተተፈልይወን ብደቀን ደቂደቀን ማሚቐን ፃማ ድኻሙን ሕጉስ ህይወት ድሕር ምሕላፍ ዕድመ ፀጊበን ኣብ መበል 97 ዕድሜአን ካብዚ ዓለም ብሞት ተፈልየን ብ24 ሰነ 26 ድማ ውላደ ፕረሲደንት ሃገር ኤርትራ ኢሳያስ ኣፈወርቂ ካልኦት ደቀን ስድራ ቤትን ደቂ ደቀን ሰበ ስልጣን መንግስትን ግንባር መራሕቲ ሃይማኖትን ፈተውት ናብ ዝተረኽብሉ ኣብ መካበ መቓብር ጸሎት ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን ፅንዓት ንኹሉ ስድራ ቤትን
فتوتن ونالبات زي ده ربو الله حانتي عدي حانتي بلس تدي التقوبرو زيغا التفريو زيغا إزي زرعنا زي كعال زخيل التقابر عدي كلخن عدي ساتنا بزي أقاتامي كلخن إرتراوان لك أنسيو أب كالسي أب كلهن سات هاقراون نت بحلل لمدن معكاب زخونا قراي تجيرو حازن دي حقوس دي تجيرو بزي ارتراويت دك انستيو ارتراويت غالتن ستيتي زدوم كلو بعبيو ها بعبيو حرنتاو غالسنا خمان اب كمزو هونتات كالتفون خصالت زغبر كنو اجام بخمزي انن كمزي ان عينتن زتفت اركن زلزوخان كنمو مخلات كنكا ارتران دك انستيو مجمرات انعاتي هابكن تحريو ها حابن يسمعكن ندابلكو بزا غاطام نزات صحفتي ادمدم اوكي نابكال مدباتي كسغري كبرى تخاتتلت مدب كبرى تخاتتلت مدبنا مس دحاي ارتراويان يهم دلهم داي ارتراويان كل غزي سنبت كاب ساعه 10 تا كساب ساعه 10 تا حاده بوقونقا تگرنيا زمحالالف ناي تگرنيا مدبيو حراي مدواتنا قصالي يزلو حجهانا بيغتنا هنگيدينا گلگله تصفات كليو گلگله سنه زخر حبن اب وشتنا بدگن زحلفنا لا ورحات يا قال عالم زي بلو زهر طرح زي كونه سماعاتنا بغبري كدبوس انت دا هوينوم انتاينا هنقبر زلنا انتايو علام اوم انتاينا نقبر زلنا اندابلنا نزا ورحزيا كنفانوا دارغا كلتسل سمعالتين تاريفانانا دلو عمو حجون ابزخروم اسكي نمن قديفكا نمن تمتسيو اتي اندق داي قالي كاب هوبوبات تقالستي تقاليسوم زكالوسو حلافنت حيزوم نحلافنتهم كمان كم حلافنت زي كونه تحتي ترى زحلفو زنبورو تقالستن تقادلتن نعوء تذكر حانتي استدالوت مدب نيرا نعاء كم تقالكم يا هبرات تخطاتلت مدبنا نابعا كحلفوكم يا

0: ኣራይ ክብላት ተኸታተልቲ መደብ ምናልባት ነታ ሓበሬታ ክደግመየ ሓበሬታ ዳርጋ ግዜ እውን ስለ ዘይብላ እታ መዓልቲ ትኸይድ ስለ ዘላ ኩነታት ናይ ፌስቲቫል ንዕለት 11 ወርሒ 7 ክካየድ ከም ምዃኑ ተሓቢሩሎ እቲ ከባቢ ኣብ ፍራንክፈርት ከባቢ ምዃኑ እዩ ስጋዕ ሕጂ ተቢል ዘሎ እቲ ናይ መጨረሻ ሓበሬታ ግን ኣብ ቀፃሊ ክህብዋብ ምዃኑ እዮም ሓቢሮም ዘለዎ ሃገራዊ ሽማግለ እቲ ናይ ምዝገባ ኣውቶቡሳት ብኣውቶቡሳት እትኸዱ ኩላትኩም ኣባላት ኩላትኩም ኣብዚ ከባቢ እትነብሩ ወይ ኩሉ ሰብ ነዚኣ ሰሚዕዋ ዘሎ ነቲ ክኸይድ ዝደሊ እቲ ናይ ምዝገባ ዕድላት ስጋዕ 4726 ይኸውንን ዩ ከምዘይህሉ እዮም ደሕብሩ ዘለዉ ምክንያቱ ኣውቶቡሳትካ ቀዲምካ ምፍላጥ ቁፅሪ ሰብካ ቀዲምካ ምፍላጥ ትዝዓበየ ነገር ስለ ዝኾነ ኩለን ንማሕበራት ንኣቦወንበራት ተዋሂቡ ስለ ዘሎ ንኣቦወንበራት ኬድኩም ክትሕብሩ እቶም ኣባላት ናይ ማሕበራት ካልእ ብማሕበር ዘይተወደብኩም ኣብ ማሕበራት ዘየለኹም እውን ንዮናስ መሓሪ ንተኽሊ ፋሲል ንዕቁባይ ሃብታኣብ ክትሕብሩ ከም ትኽእሉ ኣብዚ ሃገራዊ ሽማግለ ይሕብረና ኣለዉ። ተወሳኺ ብዛዕባ ናይ ማዕከን ሰማእታት እቲ ከምቲ ልሙድ ኩሉ ግዜ ዓመት ዓመት ንገብሮ ምስሳን ቆፎ ሰማእታት DE04604051 04054 6316 DE04605081 04065 3618 በዚ ከታ ተመሃላልፉ ትኽእሉ ማለት እዩ። ኦኬ ናብታ ሳይ ክምለስ ክቡራት ተኸታተልቲ መደብና ተወሳኺ ቻምፒዮን ኤርትራ ካየድ ከም ዘሎ ክትከታተሉ ትኽእሉ ኢኹም ኣብ ቲቪኤር ክቡራት ተኸታተልቲ መደብና
1: ጎቦ ኢትሓልበብ ገዛ ቦታ እዩ። ኣብ ዝባኑ ኾንካ ንሸነኽ ምብራቕ ምስ እትጥምት ሸለው ዝበለ ጸድፊ ኾይኑ ንጐላጉል ናሮ የርኢ። ብሸነኽ ምዕራብ ከዓ ሩባ ሕዳይ ኣሎ። ካብ ሩባ ሕዳይ ናብቲ ጎቦ እተደይብ ሓንቲ ቐጣን መንገዲ ጥራያ ዘላ መውረዲ እውን ንሳ ጥራያ። እቲ ዝተረፈ ኣኻውሕና ጻድፍን እዩ። ተጋዳላይ ዓልን ስታፋቱን ኦፕሬተራቱን ናብዚ ዝተጠቕሰ መእዘዝ ቦታ ንምሕኳርዮም 16 መጋቢት ድሕር ቀትሪ ተበጊሶም ብመካይን ክሳብቲ ናይ ቀደም ድፍዓት ግንባር ናቕፋ ድሕር ምግዓዝ ከዓ ካብ መካይን ወሪዶም ብእግሮም ንፊደል ፐ ተጸጊዖም ጽርግያ ጽርግያ ናብ ሩባ ሕዳ ይወረዱ። ኢትሓልበብ ኣብቲ ኣገዳሲ ናይ መወዳእታ 1979 ጸረ መጥቃዕቲ ግንባር ናቕፋ ሓያል ውግእ ዝተኻየደሉ ቦታ እዩ። ሽዑ ኢትሓልበብ ንምቁፅጻር ብሩባ ሕዳይ መጺኻ ዝተኻየደ ፈተነ ምስላጥ ምስ ኣበየ ስው ኢስያስ ተወልደ ብርሃን ወዲ ፍላንሳ ዝመርሓ ኣሃዱ ብድሕሪት ብጎላጉል ናሮ ተጠውያ ብምእታውያ ነዚ እስትራቴጂካዊ ቦታ ክትቋፀሮ ዝኽኣለት ዓሊ ኣብ ልዕሊ እዚ ታሪኻዊ ጎቦ ኾይኑ እዩ ስርሒት ምድምሳስ እዝናዶው ንምምራሕ ጉዕዙ ቐጠለ። ዓሊ በቲ ነዊሕ መሓውሩ ነቲ ጉዕዞ ስቲ ስቲ የብሎ ነበረ። ዓሊ ዝርከቦም ተጋደልቲ ንእግሪ መንገዶም ብዙሕ ዛንታታት ናይቲ ኸባቢ እናልዓሉ ከይተፈለጦም ሩባ ወሪዶም ናብ እግሪ ኢትሓልበብ ተጸግዑ። እቲ ከባቢ ብተጋዳላይ ኣዕለቕሊቑ ነበረ። ካላሽናት፣ ብሬናት፣ ኣርፍጅታት ካልእ ኣጽዋርን ከምኡውን ድስቲ፣ ጀሪካናት፣ ባሬላታትን ሳንጣታትን ቀዳማይ ረድየት ወዘተ ዝሓዙ ተጋደልቲ ኔውነጀው ክብሉ ይረአዩ። ኣብቲ ከባቢ ዝነበረት ብርጌድ ምስ ተኣከበት እዝናደው ንምፍራስ ደምሳሲ ስጉምቲ ክውሰድ ምዃኑ ብኣዛዝ ብርጌድ ተኽለ ክፍላይ ማንጁስ መግለጽ ተዋህባ። ሽዑ ሩባን ስንጭሮን ብጣቕዒትን እልልታን ተነቕነቐ። መደብ ተገሊጹ። ናይ ጥንቃቐ ፍጥነትን ለበዋታት ተዋሂቡ። ዝኽረ ሰማእታትን ዓወት ንሓፋሽን ምስ ተፈጸመ ብርጌት ነናሓድሕዳት ሓዋቒፋ ተሰዓዓመት።